0: እኔ አስፋ ወሰን አስራተ ካሳ ነኝ። በዛሬውም ቀን በአትቦክ ራዲዮ 96.5
1: Will ich's nicht riskieren.